ፍራይስ ሬድዮ ፎር ሽቱትጋርት ብ99.2 ላይቭ ስትሪም ወይ ብቐጥታ ትከታተሉና ትኽእሉ። ብኢንተርነት ትከታተሉና ከዓ www.fryshriftradio.de ኢልኩም ክትከታተሉና ትኽእሉ ኢኹም። ንሎሚ ምሳኹም ዝፀንሕ ኣነ ሙሴ መደባተይ ክትከታተሉ ብኽብሪ ዕድም።

0: ፖሊስ ኣብ ዞባ ጋሽ ባርካ ምምሕዳር ከባቢ ደብሪ እትርከብ 1350 ገባር ልዕሊ 2500 ብትንፋስ ዝነብሩላ ዓድያ ኣብ ዝሓለፈ ቅንያት ብዜና ከም ዝተኸታተልኩሞ ኣብ ምምሕያሽ መነባብሮ ተቐመጠ ዓዲ ሓንስ ልዑል ኣስተዋፅኦ ዝበርከተ ልምዓታዊ ፕሮጀክትታት ተመሪቖም ኣለዉ። እዚ ኣቐድም ኣቢሉ ኣገልግሎት ክህብ ዝፀንሐ ልምዓታዊ ፕሮጀክትታት ብኣስታት 16 ሚልዮን ናቕፋ ዝተሃንፀ ሓደ ዓብዪ ድጋ፣ ክልተ ራህያ ምንጪ ፅሩይ ስተማይ፣ 4 መዐደሊ ነቕጦታት ቀረብ ፅሩይ ስተማይ፣ ከምኡ ውን ንሰብን ጥሪትን ሕርሻዊ መዓላን ዝውዕላ 3 ከዘንቲ ማይ ተዋዲደን ኣለዋ። እዘን ኣስታት 16 ሚልዮን ናቕፋ ዝወድኣ ልምዓታዊ ፕሮጀክትታት ኣስታት 900ታዊት ናይቲ ገንዘብ ወፃኢ ኣብ ዝተፈላለየ ሃገራት ዝነብሩ ተወላዶ ዓዲ ሓንስ ዘዋፅዎ ክኾኑ ከለዉ እቲ ዝተረፈ ድማ ብመንግስትን ኣብ ውሽጢ ሃገር ዝነብሩ ደቂ ዓዲ ሓንስን ዘዋፅዎ ምዃኑ ኣብ በወንበር ኮሚቴ ልምዓት ዓዲ ሓንስ ኣቶ ገብሪ ህወት ዓንደ ይገልጽ።
1: ብቐዳምነት ዓዲ ሓንስ ነዊሕ ዕድመ ዘለዎ ኣብ 15 ክፍለ ዘመን ተተኮነ ዓዲ ምዃኑ ይፍለጥ። ኣቃምቱን ኣቃውሙኡን ከዓኒ ዞባ ጋሽ ባርካ ንዞባ ለጓዓን ሰባ ከባቢ ደብሪ ዓዲ ሓንስ እዩ ማለት እዩ። ብዛዕባ እቲ ዝነበረ ኩነታቱን ፀገማቱን ልክዕ እዩ። ንሕና ክንብገስ ከለና ፈለማ ብዚ ሕጂ ዘሎ ወቅታዊ ንኣየር ኩነታት፣ ብዚ ሕጂ ዘሎ ዓለማዊ ዋዒን ምድረ በዳነት እንተንፀላልበሉ ዘሎ ወቅቲ ከም መበገስ ተጠቂምና ንዓዲ ሓንስ ልምዓት ክንሰርሕ ኣብ 2017 ዓ.ም ናተበጊስና ኣብዚ ከበግሰና ዝኽኣለ ብፍላይ ኣብ ዲያስፖራ ዝቕመጡ ተወላዶ ደቂ ከንቲባ ሓንስ ተወዲቦም ይንቀሳቀሱ ስለ ዝነበሩ ኣብ ዕለት 17 ወርሒ 7 2017 ኣብዚ ዋዕለ ባይቶ ዓዲ ሓንስ ተቐባልነት ረኺቦም ብውሳነ ፀዲቁ ንስራሕ ተበጊስና ማለት እዩ። ካብዚ ተበጊስና እቲ ዓዲ ከንታይ ፀገማት ነይርዎ ንዝብል ሕቶ ልክዕ እቲ ዓዲ ፀጋታት ናይ ማይ እኳ ቀደም እንተነበሮ ኣብዚ ወቅቲ ብዚ እዋን እዚ ግን ኣፍላጋቱ ነፂፉ ንፍግረ መሬት ተቓሊዑ ብናይ ሕፅረት ማይ ክሳቀ ዝፀንሐ ዓዲ እዩ ነይሩ። ነዚ ዝረኣዩ ከኣዮም ተወላዶ ደቂ ከንቲባ ሓንስ ተበጊሶም ዓዲ ሓንስ ካብ ባይቶ ተኣዝዲቁ ኮሚቴ ንዕኡ ትከታተል ኮሚቴ መሪፁ እቲ ኮሚቴ ካ ሓላፍነት ተሰኪሙ ቋምን ፕሮግራምን ሓንፂፁ ውጥናት ናይ መደባት ኣውፅኡ ነቲ ስራሕ ምስ መሻርክቲ ምስ መንግስቲ ተኣሳሲሩ ተወሃሂዱ ብሓደ ምስቲ እስትራቴጂን ፖሊስን ናይቲ መንግስቲ ብድሳነ ናይ ኣታሓሕዛ ገንዘብ እውን ተረዳዲኡ ነቲ ስራሕ ጀሚርዎ እዚ ሕጂ ተበፂሑ ዘሎ ዓወት ከዓ ክብፅሕ ክኢሉ ማለት እዩ።
0: ኣቶ ግርማይ ወልደ ዮሃንስ ካብ ኮሚቴ ፋይናንስ ልምዓት ዓዲ ሓንስ ብወገኑ ነዚ ፕሮጀክትታት ናይ ዓዲ ሓንስ ዘበገስዎ እቶም ኣብ ኣንጎላ ዝርከቡ ደቂቲ ዓዲ ምዃኖም ብኡንብኡ ግን ኣብ ዝተፈላለየ ሃገራት ኤውሮጳ፣ ኣሜሪካን ስካንዲኔቪያን ናብ ዝርከቡ ተወላዶ ዓዲ ሓንስ ከም ዝተዘርግሐን ንተሳትፎኦምን ክገልፅ እንከሎ ከምዚ ይብል።
2: ባልካ ተበግሶ ናቶም ኣብ ደገ ዝቕመት ደቂ ከንቲ ብሓንስ ዘበገስዎ እዩ። ኣብ ኣንጎላ ብብዝሒ ኣለው። ኣብዚ ግዜ ዚኦም ደቂ ዓድካ ዓድና ክነልምዕ ኢና ኢሎም ብምሕሳብ ዝቆመዎ ማሕበር ነይርዎም። ቅድሚቲ ዓዲ ተበግሶ ናይ ልምዓት ምውሳዱ ንሶም እዮም ገንዘብ ክእክቡ ጀሚሮም። ትቐንዲ መበገሲ ቤተክርስትያን መስቀላይ ዝበሃላሉ ናይቲ ዓዲ ቤተክርስትያን ብፅቡቅ ተሰርሐ እዩ። ግን ፅገና ኣድልዮ ስለዝነበረ እሱ እዩ ተሓቂፎም ንፅገና ቤተክርስትያን ዝብል ናይ ገንዘብ ምውህላል ክባህልሉ ጀሚሮም። ከምዚ ኣብ ወንበር ዝበሎ እቲ ቤተክርስትያንና እዩ። ግን ኣብ ልምዓት እንተወፈርና እዩ መንግስቲ እውን ክሕግዘና ዝኽእል ማይ ድስተ ክንህድም ክንክል ኣለና። ካብ ዒላ እዩ ዝጥቀም ርስሓት ኣለዎ ብዙሕ ነገራት ኣለዎ። ስለዚ ብከምዚ ክብገስ ኣሎ ምስ ተባሃለ እቲ ገንዘብ ካብኦም እዩ ብዓብዩ እቲ ሓሳብ ዋላ እቲ ገንዘብ ብኦም እዩ ተበጊሱ። ንሕና ካ ምስ መንግስቲ ረኣዲና ኣብ ልምዓት ኣቲና ማለት እዩ። ብዘይቀል ዓለም እዚ ፕሮጀክት ክጅምር ከሎ ልዕሊ 350,000 ዶላር ኣዋህሊሎም እዮም ኣበጊሶሞ። እዚ ሒዞም እዮም ክንሰርሕ ኢና ኢሎም ኣበጊሶምና ቀፂሎም ከዓ ኩሉ ትስራሕ ክሰርሑ ጀሚሮም ኣለዉ። ከምዚ ኣብ ወንበር ዝበሎ እቲ ፋይናንሳዊ ጉዳይ ክመፅእ ከለና እስካብ ዛ ሰዓት እዚኣ ኩሉ ገንዘብ ዝሰራሕናሉ እዚ 12 ሚልዮን ዝበሃል ዘሎ ምናልባት ነትን ናይ ዲጋ ነትን ሓስብታት ዝተገብረተ ዘይኮይኑ ልዕሊ 2 ሚልዮን ንኸውን ናይ ቤተክርስትያን ፅገና ተገይሩ እዩ። ዋላ ንሱ መበገስ ነይሩ ኣብ ልምዓት ኣቲና ኣብ መጨረሻ ካብታት ደለይዋ ነታ ቤተክርስትያን ክትሕደሰሎም ታቦት ዓዶም ብፅቡቅ ክረአየሎም ድልየት ባሃግን ስለ ዝነበሮ እቲ ልምዓት ጌርና እውን ተመሊስና ጌርና ናብ እውን ልዕሊ 2 ሚልዮን ዝኸውን ገንዘብ ኣውፅኦም ኣለዉ። ጉልበት ህዝቢ እውን ሓደ ናይ 1 ሚልዮን ዝኸውን ሓገዛት ተገይሩ እዩ ብጉልበት ዝሰርሑ ማለት እዩ። ኣብ ዝተፈላለየ መዓላታት ብመንግስቲ ኣብቲ ናይ ፕሮጀክት ማይ 1.5 ሚልዮን ዝግመት ብሚኒስትሪ ማይን ከባብን ክፍሊ ሃብቲ ማይ ዳይሬክተር ጀነራል ናይቲ ሃብቲ ማይ ኣቶ መብራቱ እያሱ ብዙሕ እዩ ሓጊዝና እቲ መስመርና ማይ 3,000 ሜትሮ ዝግመት ትቦ ናይ 75 ሚሜ ስፍሓት ዘለዎ ማለት እዩ ናይ ሶላር ገለገለ ሓገዝ ገይሩልና ብከምዚ ፅብፅብካ ክረአ ከሎ ብትገንዘባዊ መዳዩ ስጋብ 16 ሚሊዮን በፅሕ ገንዘብ ወሳቲ ገይሮ ደሎ ምናልባት ኣብቲ ሪፖርት ቁሩብ ስለተቆራረፀት ናይ ቤተክርስትያን ብዓብዩ እውን ስለዘይኣተወ እቲ ገንዘብ ድወፀ ግን ኩሉ በዞም ናብ ደገ ዘለዉ ዲያስፖራ ህዝቢ 1 ሚሊዮን ዝኸውን ብጉልበት ሓጊዙ እዚ ክንብል ከለና ግን ኣብቲ ስራሕ ብሞራል ምግቡ እንዳቅዳልዎ ምግቡ ብብዕራይ እዳሓደደ ተየሉ ረጋሹ እዳተቀበለ ብዙሕ ተሳታፍነት ን ነይርዎ እዩ ዋላ ውፅኢት ክገብር ኣለዎ ኢልና ነትደገ ምስሓተትናዮ እውን እቲ ውፅኢቱ ንሕና ስለነውፅኦ ንሕና ክንገብሮ ኢና ብዝብል ሓሳብ ከምቲ ፕሮጀክታት ከም ዋንነት ክስምዖት ህዝቡ እውን ክሳተፍ ኣለዎ ከም ካልእ ዓዲ ዝገብሮ ስሊዕ ትግበር ኣለዎ ኢልና ኣብዲ ሓሰብናሉ ግዜ እውን ዓይነ ሸግሮና ነዚ በዓልና ጀሚርና በዓልና ክንደወ ኣለና ብዝብል ኒሕ እዮም ከይዶም እዚ ዓቕሚ ናይ እዚኣቶም ከ እዩ ናብቲ ፕሮጀክት ክንሰርሕ ከለና ዓብዪ እንታሽሙ ገይርና ካልእ ዓዲ ንዞባ ወይ ዞባ ክኢልሃበካ እሞ ብኡ እንዳተመርሐ ብጉልበት ናይ ሰብ እናገበርካ እዩ መብዛሕትኡ ልማዕታዊ ስራሓት ዝስራሕ ንሕና ግን ዓቕሚ ኣለና ክንሰርሕ ኢና ኢሎም ስለዝተበገሱ ኮንትራክተር ጌርና ነጣዕቢ ዲጋ ተንክልቲ ሓፅብታት እኳ ብክኢላታት ጌርና ማሽነሪ ጌርና ህዝቢ እንዳሓገዘ እዩ ሰሪሕዎን እቲ ዓባይ ፕሮጀክት ግን 8.5 ሚሊዮን ተኾናቲርና ካብ ሸዊት ኮንስትራክሽን ዝብል ትካል ኢና ተኾናቲርና እቲና ስለምንታይ እቶም ናይ ደገ ዓቕሚ ስለዘፍቀደን ዓድና ክነሸግር የብልናን ክስርሓልና ካ ክክእል ኣለዎ ብፅፉ ክስርሓልና እንተኮይኑ ብከምዚ ክንስርሐለና ኢሉ ሰሪሑ ኣብዚ እንዳስርሓና ከለና ሓደ ፀገም ነይሩ እዚ ፕሮጀክት መፂኦም እዞ ሚኒስትር ሕርሻ ኣቶ ኣረፋይ ንብረኸውን መፂ ይርእዎ ነተበግሶ ነቲ ስራሕን ምስራዮ ካልእቲ ናይ ፋይናንሳዊ ስራሕና ከዓ እቲ መንግስቲ ዝሓቶ ኢና ንስርሕ ነርና ብዙሕ ናይ ወፃኢ ሽርፊ ኣትሪፍና ኢና ናይ ሃርድ ካረንሲ ባላንስ ኣለና ኣብኡ ስደደልና ንሕና ከዓ ናብ ናቕፋ እናቀይርና ስካብ 600,000 ዝኸውን ናይ ወፃኢ ሸርፊ ኣተው ከምዝኸውን ጌርና ኢና ናብዚ ሃገር ማለት እዩ ካልእ እዚ ድመፅና ዝነበረን ካብተን ገለገለ ዓድታት በዚ ናይ ሂምቦል ብፍላይ ኣብዚ ናይ ግዜ ኮሮና ሉሙድ ስለ ዝነበረ ብዙሒ ገንዘብ መፂና ንተንክልተረሃያታት መስርሒ 2.5 ሚሊዮን ዝኸውን ናቕፋውን በቲ ናይ መንግስቲ ዝሓቶ ናይ ሂምቦል እዩ መፅ ጌርና ስለዚ ኩሉ ስራሕና ናይ መንግስታዊ መንገዲ ዝተሓፀረ እዩ ነይሩ እ ህዝቢ ኣብ ከምኡ ክሳተፍ የብሉን ኢሎም ሙሉእ ብምሉኦም ደጊፎሞ ክብል ብክእል ነቲ ናይታሽሙ ነቲ ናይ ሽዑኡ ነዚ ፀገም ነዚ ጉዳይ ምስርኣዩ እዚ ዓዲ እዚ ክሕገዝ ክኽእል ኣለዎ ዝብል ውሳኒ እየ መፅ እዩ እቲ ፍርቂ 5,250,000 ፍርቂ ዋጋ ንሕና ክንክፍለኩም ኢና መንግስቲ ክሽፍኖ እዩ ተባሂሉ ምስቲ ናይ ሚኒስትሪ ሕርሻ ዝነብሩ ናይ ሓገዛት ፋንድ ዝግበሮ ዝነበረ ምስ ተሰሚዖም ዝመስሎም ክኢላታት መፂኦም እቲ ቅርፂ ብዞባ ብክኢላታት ዞባ ከምተገብረ ንሕና ንሰርሖ ፋይናንሳዊ ሰራርሓካ በቲ መንግስቲ ዝቕበሎ ምዃኑ ኩሉ ምሰረጋገፁ ኦኬ ኢሎምና ተኾነ ግን ምዝ ከባቢና ዘጋጠመ ናይ ኩናት ሓደጋ እቲ ናይ ልምዓት ናይ መንግስቲ ጣሽሙ ሽፍት ምስ ስለዝገበረ ክወሃብና ኣይከኣለን እጂ ብዚ 5 ዓመት ነዊሕ ግዜና ጌርና ብዚ 5 ዓመት ዕዳና ምክፋል ኢና ኣቲና ስለምንታይ ኮንትራት ኣቲና ስለዝኣተ ናይ ስራሕ ንስርሖ ክንክፍሎም ስለዘለና ነቶም ኮንትራክተር ከዓ ጌርና ኢና ኣብዚ ስራሕ እዚ ኣመሓዳሪኑ ዞባ ሎጓዓን ሰባ ኣቶ ኣብርሃም ሓጎስ ስራሕ እዚ ካብ ተጀመረ ክስራሕ ኣለዎ ኢሉና ኮንትራክተር ኣብቲ ዝበዝሖም ዝበዝሐ እንተዘይከፊልኩም ንተጠቀብለየ ዝበለና ግዜ ብጉልበት ዓዲ ተጠቐም ናይ መንግስቲ ድኹ መፀካ ዓዲ ድ ክከፍለካ መፀካ እዩ ዝብል ሓሳብ እቲ ስራሕ ተዛዚሙ እዚ ሕጂ ንመርቆ ኣለና ንብል ኣለና እምበር ዓሳታት ኣፍሪ እዩ እቲ ዲጋ 7-8 ዓመት ገይሩ እዩ ማይ ህዝቢካብ ማይ ካብ ሰትን ከምኡ ዓመት ገይሩ እዩ ግን ዕዳና ከይከፈልና ኣይነመርቆን ኢና ብዝብል ኒሕ ኢና ዓፂናዮ ፀኒሕና ሕጂ ግን እቲ ገንዘብና ካብቲ ሓደ 1.5 ሚሊዮን ዝብል 10 ሚሊዮን ከፊልና ኣለና ናይ ተኸላ ሓፅብታት ዕዳ የብልናን ናይ ማይና ዕዳ የብልናን ቤተክርስትያን ከምታደልዋ ጌርና ፀጊና ኣለና ናይ ከባቢ 16 ሚሊዮን ውፅእ ጌርና ክንፅምብሎ ስለ ዘለና ኢና ፅምብሎ ዘለና በርቲ ፕሮጀክት ኣብ ጥቕሚ ካብ ዝብዕል ነዊሕ ግዜ ገይሩ ፋይናንሳዊ መንገዱ ብሓፈሻ እዚ ይመስል ክብል የ
0: ኣብ ውሽጢ ሃገር ዝነብሩ ተቐማጦ ዓብዲ ሓንስ ዝገለፀ ተሓዝ ገንዘብ ኮሚቴ ልምዓት ዓብዲ ሓንስ ኣቶ ዮሃንስ ወልደ ሚካኤል ቦጎኖ
3: ኩሉ እኳ ትበሃል ኢልዎ እኒ እቲ ኣባጋግሳና ከምቲ ተባሃለ መሰረቱ ካብቶም ተወላደ ደቂ ዓዲ ኣብ ደገ ዘለዉ ተዋዛዲቦም ልምዓት ንሃገርና ንዓድና ልምዓት ክንሰርሕ ልምዓታዊ ፕሮጀክትታት ኣዳልዮም ኣወፅኦም እቲ ውፅኢት ናቶም ገንዘብ ተዋዛዲቦም ዓመታዊ ኣብ ነፍሲ ወከፍ ወዲ ዓዲ ስልዕቲ ገይሮም ዝኣክብዎ ገንዘብ እየ እዚ ገንዘብ እዚ ከመይ ይመፅእ ከመይ ከጠፍእ እንተ ኢልና ብቐጥታ ብዶላር ተራይኩ ኣብዚ ናይ ዶላርን ናይ ናቕፋን ሕሳባት ኣለና ተንቀሳቀስ ሕሳባት ኣለና ብዶላር ትገንዘብ ትኮይና ናይ ሕሳብ ብዶላር ይኣቱ ኣብኡ ምስኣተ ከድሊ ከሎ ከዓ ንሕና ኣብ ናቕፋ ተሸሪፉ ንድመልከቶ ኣካል ብቸክ ውሃብ ኩሉ ምንቅስቓትና ብቸካት እዩ ብካሽ ዝወሃብ ኣዝዩ ውሑድ እቲ ካብ ዓዲ ካብ ፀጋታት ናይ ዓዲ ተኣከበ ናይ ዕንጨይቲ ናይ ሕፃ ናይ ማይ ተኣከበ ካብኡ እተሎ ንገለ መንቀሳቀሲ ይኸውን እምበር ብመልኦ እቲ መንቀሳቀስና ብቸኪልና ብቸኪ ትንቀሳቀስ እዚ ይኸውን ከሎ ኣብ መጀመርያ ቁርብ ረሲአልካ ይኮን ክንብገስ ከለና ሕሳብ ናይ ናቕፋ ክንከፍት ከለና ናይ ደቂ ዓዲ ተወላዶ ደቂ ዓዲ ማሕበር ኣለዎም ኣለና ኣብዛ ዓዲ ንሳቶም መበገሲ ገለ ገንዘብ ሂቦምና ብኡ ተበጊስና ከምዚ ንቀሳትና ብከምዚ ኣብዚ ደረጃ ዝበፅሕና ካሊእ ከምዚ ናይ ሕሳብ ተቆፃፀሪና ድበሎ ተገሊፅ ከምዚ ግርማይ ድበሎ ተገሊፅ እዩ ሕና ግን ብከምዚ ንቀሳቀስ ሕጂ ኣብ መወዳእታ ቁርብ ሰንከልከል ተፈጢሩ ኣሎ ተን ገንዘብና ተነበረ ኩለና ማዓላዋኢለን ገለ ከማ ንእወዶ ኣሎና ንስኻ ከመይ ንገብሮ ነዞም ሕዋትና እዞም ዳዕበይ ሕዋትና ንኣዙ ደቅና ዲያስፖራ ብደገ ዘለዉ ንሶም እዮም ከብሉ እቲ ፆር ናብኦም እዩ ልዕሊ 98 ከባቢ 98 ሚእታዊት ብደገ ተመወለ እዩ

አቡዋን መግዛት ኢጣሊያን አብሃገሮም ኤርትራ ዝረኸቦ ዝኻል ዝኹሉ ትምርቲ ኢጣሊያን ድህር ምቕሳቦም ብሽሕን 920ታት ናብ ኢትዮጵያ ብምኻድ ብሓሌት መንግስቲ ኢትዮጵያ ብፍላይ ከዓ ሃፀይ ሃይለ ስላሴ ኣብ ፈረንሳይ ክምሃሩ ዕድል ብምርካቦም ብትምህርቲ ሕጊ ማዕርግ ዶክተሬት ንዝለበሱ ብላቴን ጌታ ሎሬንሶ ትእዛዝ ወይ መብራቱ ትእዛዝ ኣብ መንግስቲ ኢትዮጵያ ብዝተፈላለየ ላዕለዎት ፀሓፍትን ክሳብ ብደረጃ ሚኒስትሪ ጉዳያት ወፃኢ ድሕሪ ምግልጋል ብሰነ 1947 ኣብ መበል 47 ዓመቶም ሞይቶም ኣብ ኣዲስ ኣበባ ምስ ተቐብሩ ብሓሙሽተ ሓምለ 1947 ኣብ ዓዶም ከተማ ዓዲ ቀይሕ ኣብ ዝተገበረሎም ካልኣይ ቀብሪ ገብረ ኺዳን ሳህሊ ነዚ ስዕብ መልቀስ ገይሮም ነይሮም። ብላታ ሎሬንሶ ኣብቲ እቲ ምጥላማ ኸንቱ ዝዓለም ኣብየት እቲ ምጥላማ ኸንቱ ዝዓለም ብላታ ሎሬንሶ ሞይቶም ተባሂሎም ኣከለን ጉዛይን ልቦም ተዳሂሎም ይበኺለዉ ብዙሕ ኣስቆርቂሮም ሓማሴን ሰራየን በኽዮም ኣምሪሮም ባፅዕን መታሕትን በኽዮም ኣምሪሮም ወዲ ሓደ ኣይኮነን ወዲ ኩሎም ኣሽምባይሎ ሰብ ስዑፍ ትበኺሎም ፀሓይና ክኾኑ እዝጊ ዝፈጠሮም ስለዚዛ ኢትዮጵያ ምሁሮ ተማሂሮም ከም ንጉስ ሰሎሞን ጥበብ ዝሓደሮም ከም ምስግና ኩሉ ዝሓፈሮም ህዝቢ ኢትዮጵያ ብልቢ ዘፍቅሮም መንግስትታት ዓለም ብምሉእ ዘኽብሮም ንዓም ይነብር ግርማዊ ምስጢሮም ናይ ጃንሆይ ልቢ ኢድ እግሮም ንማሕበር ነገስታት ይብልዎም ውፈሮም ይሰድዎም ይሰድዎም ኣውሮፕናለ ገይሮም ክንዲ ንጉስ ዝሕውሱ ቓሎም ይምለሱ ኣልጋ ደልዲሎም ብመንግስቶም ዘይብሎም ቀል ዓለም ከም ደጃ ባህታ ኒሕ ድራሮም ናብ ጀንበራ ብኸዱ በሪሮም ይምለሱ ስርሖም ኣስሚሮም ብላታ ሎሬንሶ ሎሚ ተኸቲሮም ናይ ሎሬንሶ ክእለት ተኸቲሎም በዓል መና ኣለዉ ዝኽእሉ መዲሮም ደቂ ኢትዮጵያ ኣሕለፍዎ ግብሮም እሞ ጃንሆይ ጸሎት ንግበረሎም ሓደ ብልሒ መጺኡ ደበኽ ክብሎም ናይ ሎሬንሶ ቦታ ዝሕዝሎም ሩስያ ዝኸይድ ናብ ሰፈሮም እንካብ ከዱ ዓዲ ዘለኣለም ኣብ ዙፋኑ ባዕሉ ይቀበለሎም።

0: ዝዕባለ ናይ ሃይማኖታዊ ስርዓታት ወይ እምነታት ኣብሉስ ዝነበሮ ተራ ዓብዩ ማለት እዩ።
1: እቲ ሽም በዓሉ እውን ሮማውያን እዮም ይሂቦሞ። ኣዱሊስ ማለት ካብ እዩ መፅ ማለት እዩ።
2: ኮንቋሓይቶ ተኾንዳዕ ከስከሰ መጠራ ሃም ደርሃ ድርዓ ዝበሃሉ ዝተፈላለዩ ኣብ ከበሳ ዘለዎ ስልጣነታት ንኡ ኣትዩውን ብስልጣን
3: ሓቅን ፅውፅዋይን ፊት ንፊት ዶክመንታሪ ናባኹም ከብላ
0: ኣዱሊስ እንተዘየሉ እቲ ኣብ ቀርና ኣፍሪካ ኣብ ውሽጢ መሬት ቀርና ኣፍሪካ ዝነበረ ስልጣነታት እቶም ንጠቕሶም ፀናሕና ምስቲ ስግረ ባሕራዊ ምትእስሳር ኣይምሃለዎምን
4: ኣክሱም ኣብ ማእከል ሓደ መራኸቢታት ዘይብሉ ቦታ እዩ ዘሎ።
5: እዘን ኩለን ፍሉጣት ዝኾና ታሪካ ቦታታት ከም ደርዓ ከስከሰ ብፍላይ ከስከሰ ቆሓይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃየን
0: እቲ ሓደ ንግዳዊ መዓል ክኸውን ከሎ እቲ ሓደ ኣክሱም ድማ ናይ ፖለቲካዊ ሓይሊ ኮይኑ ነቲ ኣብዚ ግዘዋ እዚ ዝማዕበለ ስልጣነታት ከማእዝን ዝኽኣለ እዩ።
5: እቲ ናይ መጀመርያ ካብ ፀሊም ኣፍሪካ ዝመፀ ልኡኽ ዲፕሎማት ካብ ኣዱሊስ ሲቲ ስቴት ኢሉ ዝገልጻ

0: ኣብዝሓለፈ መደብና ኩሻዊ ስልጣንየ ምስ ምዕራባዊ ቆላታት ኤርትራ ዝነበሮ ምትእሳር ኣብ ከባቢ ኣስመራ ዝተረኽቡ ስነ ጥንታዊ ኣሰራት ኣብ ቀዳማይ መዋእል ንዝዓንበቡ ማሕበረ ቁጠባውን ባህላውን ሓድግታት ዘጉልሑ ከም ዝኾኑ ኣብ ካልኣይ መዋእል ቅድሚ ልደተ ክርስቶስ ቀይሕ ባሕሪ ነቲ ብምዕራባዊ ቆላታት ዝሓልፍ ዝነበረ መሬታዊ ሓዲድ ከም ዝተክአ ጥንታዊት ወደብ ኣዱሊስ ካብ ካልኣይ መዋእል ክሳብ 7ይ ክፍለ ዘመን ማእከል ስልጣንየን መትኒ ንግዳዊ ርክባትን ቀርኒ ኣፍሪቃ ብምዃን ነቶም ኣብ ከበሳ ኤርትራ ዝዓንበቡ ስልጣንታት ኣብ ሰፊሕ ዝርግሐ ምትእስሳር መሬታዊ ሓዲዳትን ገማግም ባሕርን ብምእታው በርቂ ስልጣንታት ቀርኒ ኣፍሪቃ ከም ዝነበረት ከምኡ ውን ነቲ ድሒሩ ዝዓንበበ ስልጣኒ ኣኽሱሙን ብተመሳሳሊ ኣፍ ደገ ንግዳውን ባህላውን ምዕባለታት ምንባራ ገሊፅና ነርና ኣገዳስነት ወደብ ኣዱሊስ ኣብ ገማግምን ስግር ባሕርን ከይተሓፅረ ኣብ ውሽጢ መሬት ቀርኒ ኣፍሪቃ ኣብ ሰፊሕ እስትራቴጂካዊ ንግዳዊ መስመራት ከበሳን ወሽመጥ ዙላን ካብ ቀዳማይ መዋእል ቅድሚ ልደተ ክርስቶስ ክሳብ ቀዳማይ መዋእል ድሕሪ ልደተ ክርተ ክርስቶስ ዝዓንበቡ ማእከላት ስልጣኔ ከኣት ዝደረኸን ኣብ ናይ ሕጂ ከበሳታት ኤርትራን ሰሜን ኢትዮጵያን ዝተቐልቀሉን ዝዓንበቡን ስልጣኔታት ኣብ ንግዳዊ ንጥፈታት ገማግም ደቡባዊ ቀይሕ ባሕሪ ምስ ጥንታዊ ወደብ ኣዱሊስ ዝተኣሳሰረን እዩ
1: ብዕባለ ናይ ኣዱሊስ እንተዘይህሉ እቲ ኣብ ቀርና ኣፍሪካ ኣብ ውሽጢ መሬት ቀርና ኣፍሪካ ዝነበረ ስልጣነታት እቶም ንንጠቕሶም ፀናሕና ምስቲ ስግረ ባሕራዊ ምትእስሳር ኣይምሃለዎምን ኣዱሊስ ከም ሓደ በሪ ናይ ስልጣነ ናብ ቀርና ኣፍሪካ ምንባሩ እውን ብዝተፈላለየ መዳያት ኣብቲ ቦታ ዝርከብ ኣሰራት ክንርድኦ ንኽእል እዞም ፅልዋታት እዚኦም ድማ ንስፍሓት ናይቲ ተራ ናይ ዝኽፋል ቀርኒ ኣፍሪካ ኣብ ምእዛን ስልጣነታት ወዲሰብ ዝተፃወተ ተራ ዓብ እዩ ስለዚ ንኣዱሊስ ኣብ ዝተፈላለየ መድረኹ ከም ሓደ ቁራዕ ናይ ባህላዊ ፅልዋታት ክንሪኦ ንኽእል ማለት እዩ
0: ኣብ ኤርትራ ኣብ ማእከላይ ክፋል ከበሳታት ኤርትራ ብዝርከብ ስነ ጥንታዊ ቦታታት መፅናዕትታት ክግበር ፀኒሑን ኣሎን እቲ መፅናዕትታት ኣብ ኣሰራት ቀዳማይ መዋእል ቅድሚ ልደተ ክርስቶስ ማለት ካብ 900 ክሳብ 100 ቅድሚ ልደተ ክርስቶስ ከምኡውን ቀዳማይ መዋእል ካብ 100 ክሳብ 900 ድሕሪ ልደተ ክርስቶስ ኣተኩሮ ዝገበረ ኮይኑ እዚ ምዕራፍ ታሪክ ኤርትራ ከም ኣብ ካልእ ክፋል ቀርኒ ኣፍሪቃ ምምዕባል ዓበይቲ ማእከላት ዝተረኣየሉ መድረኽ እዩ ማእከላይ ክፋል ከበሳታት ኤርትራ ኣብ ኣገዳሲ መራኸቢ መስመራት ምብራቕ ኣፍሪቃን ሰሜናዊ ምዕራብ ኤስያን ይርከብ እዚ ክፋል ከበሳ ኤርትራ ካብ ጥንቲ ብመስመራት ሩባታት ሓዳስን ክማይለን ናይ ምዕራባዊ ኣፃልፍ ምስ ገማግም ቀይሕ ባሕሪ ይተኣሳሰር ምንባሩ ይሕብር ኣብዚ ዝተዋደደ መስመራት ቃፍላይ ወሽመጥ ዙላን ጥንታዊት ወደብ ኣዱሊስን ምስቶም ኣብ ደርዓ ሓዋፁ ቆሓይቶ ተኾንዳዕ ከስከሰ መጠራ ዓዲግራማትንን ፍቕያን ካልኦት ቦታታት ከበሳ ኤርትራን ዝዓንበቡ ሕብረተሰባት ንግዳዊ ምትእስሳራት ከም ዝነበሮም ድማ ይግለጽ ኣብዞም ስነ ጥንታዊ ቦታታት ኣሰራት ቀዳማይ መዋእል ቅድሚ ልደተ ክርስቶስ ብሰፊሑ ዝርከቡ ኮይኖም ንቅድሚ ኣክሱማዊ ዘመን ፕሪ ኣክሱማዊት ፒርድ ዘረድኡ ትውፊት ስራሓት ካይላ ትእምርትታት ማለት ሲምቦልስ ሃይማኖታዊ ስርዓታት ደቡባዊ ክፋል ቀይሕ ባሕሪ ፅሑፋዊ ሓድግታትን ዞባዊ መልክዕ ዝነበሮ ቅዲ ህንፃን ድማ ኣገደስቲ ሕላገት ናይቲ መድረኽ እዮም
2: እዚ ካብ ቀዳማይ መዋእል ቅድሚ ደተ ክርስቶስ ክሳብ ዳሓረዋይ መዋእል ድሕሪ ደተ ክርስቶስ ተኣሳሲሩ ትሕሶታት ናይ ስነ ጥንቲ ኣስራ ዘለዎም ከም ቋሓይቶ ተኾንዳዕ ከስከሰ መጠራ ሃም ደርሃ ድርዓ ዝበሃሉ ዝተፈላለዩ ኣብ ከበሳ ዘለዎ ስልጣኔታት ኩንኡ ኣትውን ምስልጣኔታት ይሓ ክሳብ ኣክሱም ዝኽይድ ምትእስሳር ዝነበሮ እዩ
1: ተርኡ ነቲ ክፋል ናይ ቀርኒ ኣፍሪካ ኣብቲ ሰፊሕ መቓን ናይ ንግዳዊ ዝምድናታት ክኣቱ ድማ እቲ ዝዓበየ ክፋል ናይቲ ስልጣነ እዩ እዚ እንታይ ማለት እዩ ምእታዊ ስርዓተ ሃይማኖታት ካብ ጥንታዊ ስርዓተ ኣምልኮታት ክሳብ እቲ ምምፃእ ክርስትና ድሕሩ ዝመፀ ምዕባለ ናይ ሃይማኖታዊ ስርዓታት ወይ እምነታት ኣዱሊስ ዝነበሮ ተራ ዓብዩ ማለት እዩ
3: ሕጂ ንድሕሪ ና ኣዱሊስ ማእከል ናይ ሓንቲ ንግዲ እውን ከም ዝነበረት ፍሉጥ እዩ ሕጂ ኣብ ውሽጢ ሃገር ኤርትራ እንድሕር መፂና ናይ ጥንቲ ማለት ናይ ሕጂ ክስታይ ዝንቦ ዘለና ኣብ ቆሓይቶ ኣባይ ናይ ንግዲ ቦታ ከም ዝነበረት ናይ ስኒ ሓርማዝ ይሸጠላ ዝነበረ ካብኡ ድማ እቶም ነጋዶ ሓሊፎም ካብ ቆሓይቶ ብበዓል መጠራ ተኾንዳ ሓሊፎም ክሳብ ኣክሱም ይኽዱ ከም ዝነበረ ርክብ ነይሩ እቲ ካብ ሳልሳይ ክፍለ ዘመን ድሕሪ ሕጂ እዋን ክሳዕ ሻዲ

0: ስልጣነን ያክሱም ዝቅድም ስልጣነታት መዃኑ ግን ምርዳእ ኣገዳሲ ምክንያቱ ኣቐዲመ ከም ዝበልክዎ ኣካል ናይቲ ምድረ ፑንት ከም ምዃኑ መጠን ካብ ካልኣይ መዋእል ጀሚሩ ክሳብ ሻውዓይ ዘመን ዝዝርግሕ ስልጣነታት ዘለዎ እዩ።
1: ከምኡውን ኣብ ደቡባዊ ከበሳ ንሕርኬና ድማ እዘን ኩለን ፍሉጣት ዝኾና ታሪክ ቦታታት ከም ደርዓ ከስከሰ ብፍላይ ከስከሰ ቆሃይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃየን ኣበሰርቲ ኣበገዝቲ እሳተን ከም ዝኾና ዘን ጠቂሰየን ዘሎ ብኾኖ መርቶታት ኣሎ።
2: እዞም ኣብ ከበሳ ኤርትራ ኣብ ቀዳማይ መውኣል ቅድሚ ልደተ ክርስቶስ ዝዓንበቡ ማእከላት ስልጣኔ ምስ ኣብሓ ጎሎ መኸዳን ሓወልቲ መላፅን ዝኣመሰሉ ኣብ ሰሜናዊ ክፋል ኢትዮጵያ ኣብ ተመሳሳሊ መድረኽ ዝተረኣዩ ማእከላት ዝምድናታት ከም ዝነበሮም ስነ ጥንታዊ መዛግብ ቀርኒ ኣፍሪቃ

0: መጽናዓታት ቀርን አፍሪካ ዛጊት ከመዘነጽሎ ጥንታዊ ወደብ አድሊስ ካቀዳማይ መዋል ቅድም ለደተ ክርስቶስ ከሳብ ቀዳማይ ክፍለ ዘመን ድሕር ለደተ ክርስቶስ ቅድሚ ምምጻእ ስልጣኔ አክሱም ከመሰሰነት ፐሪፕለስ ኦፍ ዘ ኤሪትሪያን ሲ ዘአመሰሉ ክላሲካዊ ጽሑፋትን ካልኦት ብዙሓት ጸሓፍትን ተመራመርትን ኣብ ጽሑፋቶም ኣስፊሮም ከም ዘለዉ ጥንታዊ ወደብ አድሊስ ኣብ ቀዳማይ ክፍለ ዘመን ንግዳዊት ማእከልን ናይ ገዛ ርእሳ ምምሕዳርን ንጉስን ዝነበራ ቀንዲ ሞቶር መሬታዊ ምንቅስቓስ ከተማታት ቋሓይቶን መጠራን ኣብ ሰሜን ኢትዮጵያ ድማ ቅድሚ ምምጻእ ስልጣኔ ኣክሱም ዝነበሩ ማእከላትን ከምኡውን ምስ ደቡባዊ ቀይሕ ባሕርን ህንዳዊ ውቅያኖስን ዝግበር ዝነበረ መትኒ ንግዲ ስኒ ሓርማዝ ቀርኒ ሓርሽ ሽክና ጎብየ ጸሊም እምኒ ኣብሲድያንን ከም ዝነበረት ይግለጽ
1: እቶም ካብ መጠራ ቋሓይቶ ከስከሰ ድሕር እውን ኣብቲ ድሓር መድረኽ ዝመፀ ናይ ኣክሱም በዞም መስመራት ናይ ኮማይልን ሓዳስን ዓሊ ገደን ምስ ባሕሪ ተኣሳሰሩ ነይሮም ኣድሉስ ከም ወደብ ወይ ከም ንግዳዊ ማእኸል ስለ ዝበልፀገ ድማ ነዞም ስልጣነታት እዚኦም ምስቲ ሰፊሕ ንግዳዊ ዝምድናታት ናይ ማእኸላይ ባሕሪ ቀይሕ ባሕርን ህንዳዊ ውቅያኖስን ከተኣሳስሮም ክኢሉ
2: ናይ ኣክሱም ስልጣነ ካብ ኣድሉስ ይጅምር ናብ ቀሓይቶ ይኸይድ ካብ ቀሓይቶ ናብ ተኾንዳ እዩ ዝኸይድ ካብ ተኾንዳ ናብ ጉነ ትበሃላላ ድሕሪኡ ናብ ሕንዘት ይኸይድ ካብ ሕንዘት ናብ ኣክሱም ይኸይድ
3: ዋላው ናብ ግብሪ መርትዖታት ዘለዎ መረዳእታ እንታይ እዩ እቲ ስልጣነ ካብ ገማግም ባሕሪ እንዳደፍአ ይመፅ እንዳደፍአ እቲ ኣሰር እውን እኮ ነግረካ እዩ ካብ ኣድሊስ መጠራ ካብ ከስከሰ ካብ ከሰሰ ንመጠራ ካብኡን ያሓ ከምኡ እንዳበለ እዩ ኣክሱም ዝኸይድ
0: እቲ ኣብ ቀዳማይ መዋዕል ኣብ ከባቢ የሱስ ሓበራዊ ዘመን ከም ዝተጻሕፈ ዝእመነሉን ብዙሓት ጸሓፍትን ተመራምርትን ከም መወከሲ ዝጥቀመሉን ብማህደር ባሕሪ ኤርትራ ማለት ፐሪፕለስ ኦፍ ዘ ኤሪትሪያን ሲ ዝፍለጥ ሰነድ ጸሓፊ ብኣካል ኣብቲ ቦታ ተረኺቡ ካብ ንዓይነ ምስክርነቱ ዘስፈሮ ሰነድ ወደባት ኣድሊስ ማለት ኣብ ኤርትራ ሙሳ ኣብ የመን ከም ዞባውያን ማእከላት ናይ ርሑቕን ቀረባን ንግዲ ዓብዪ ኣገዳስነት ከም ዝነበረን ይሕብር ቀፂሉ እቲ ጽሑፍ እንጠቅስ ካብ ቶልማስ ኻንት ማለት ናይ ሎም ስዋኪን ኣስታት 555 ኪሎ ሜትር ንደቡብ ብሕጊ ዝቖመት ወደብ ኣድሊስ ትርከብ ቅድሚቲ ማርሳ ኣብ ጫፍ እቲ መጻብቦ ኣስታት 37 ኪሎ ሜትር ንወገን ባሕሪ ንምብራቕ ደሴት ታባ ትበሃል ትርከብ ካብ ብመሬት ዝመፅእ መጥቃዕቲ ብምዝጋእ ሎሚ ንኣድሊስ ዝመፃ መራኽብ ኣብዝየን ዘራገፋ ዘለዋ ብጎኒ ደሴት ገቦ ኣስታ 3.7 ኪሎ ሜትር ርሒቓ ድሓን ዕብት ዘለዋ ኣድሊስ ትርከብ ካብ ኣድሊስ ናይ 3 መዓልቲ ጉዕዞ ንምዕራብ ምስከትካ ስንሓርማት ሽየጠሉ ዕዳጋ ዘለዋ ኮለ ትበሃል ዓዲ ትርከብ ኣብቲ ጽሑፍ ኮለ ኣበይ ምዃና ብርግጽ ኣይሕብርን እዩ በቲ ናይ 3 መዓልቲ ንምዕራብ ጉዕዞ ግን ኮለ ቋሓይቶን ሰንዓፈን ከይኮነት ኣይተርፍን ዝብል ግምት ኣሎ ካብ ኮለ ናብቲ ኣክሱማውያን ዝበሃሉ ህዝቢ ዝቕመጥሉ ከተማ ናይ 5 መዓልታት ጉዕዞ እዩ ስኒ ሓርማዝ ካብ ኪኖ ናይል ብሽየኖም ዝበሃል ከባቢ ማለት ናይ ሎም ደቡብ ሱዳን ኣክሱም ኣቢሉ ናብ ኣድሊስ ይመፅእ ይብል
4: I think that you know the great port of Adulis